እንጂ በእኔ ያጋኝ ለኔ መንገድ ይከላ ኢላሃ ኢላላ ሱሱንሲስ የነቦቁ ሲከረ ሱሱንሲስ አይውደክብ አቅሙሲባም ደንጭሙች ወንም ስሚ ሚግሬይ ደናባርቲኞም ፍጆጌ ደሚታሊ ለገለም አሜሪክ ለገለም ፍራንስ